ብዬ ሳላበቃ የፈክፈዋ ነጎድጓድ ውስጤ ተሰማ። ጥላኝ ለምትሄደው ለያዛልቅ ፍቅሯ ለምን ተደርካለች በሷ እንደጎዳ